ሺህ ማረጓኑ ሲበንዲር ሰጀመር ጤቂያማ ጀነራ ከንቀዛ በድወ ፕሪሚየርሺፕ ስፋንሳ ታሚዮ ቀጣይ ቆራደ ምን ጎርንቃችን ኩከረቆ ጽካንዛ ፓሴ ከራራ ከምሲዮ ጎርንቃ ዲንዲ ምን ሃንቶ ቺን ከምቲ ምቲ የሎካቴ ጀበን ሲዲ ክላስ አንሲ ከተመረቀን ኪበን ከማ